ጎረዘንዘም ገንቤይ ከመማንገ ያላድም የለከማ አንንቤይ ላርማዋኑ ስኒ ከመማንገ ያላድም ጉዶን ፍርቱ ወንቤይ ላርማዋኑ ስኒ ከመማንገ ያላድም ዳርሚ ቦካይ ያንቤይ ላርማዋኑ ስኒ ያናናለዮ ማይማን ማዮላር ምቆድም ማርማ ሰርጉውላ ለማቁላ ፋቡ ማይዴ አቦላ ዋዳ ዳላ ቁና ዋዳ ማይማን ማዮላር ንግዲ ያን ማታ ግጭን ፊዳ ያን ማታ ግጭን ያላ ያን ማታ ግጭን ያናናለዮ ያይዳለኝ ያስከ ከመማንገ ያላድም አስከ ነንዶ አስከባንጉንጉኒ አስከብክተምልዳ አስከ ነንዶ አስከባንጉንጉኒ ውያያባናካሉ ኮይንያባናካሉ ታምሱካሉ አካሉ ቡሩምካሉ አካሉ ኪንዲልካሉ አካሉ ቱንጓካሉ አካሉ ደውዳካሉ አካሉ ካርክላኒናንጋሮ